ፋኖ ፋኖ ረተው በሉት ረተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ ፋኖ ፋኖ ፋኖ ፋኖ አለችው ፍንን አርጋትና ፍንን አርጋትና

ፋኖ ፋኖ የምርተ ኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ወዘት በልቤ እንደ ጀበና አልወጣልሽም የጦር ባፈና